ሊሻ ለመኖር አሊሻ ለእስራኤል ከንስራ ለቆፍር ለሸከም ገበሬም ሆነ ወታደር አገልግል ባስፈላጊው መንገድ ኑሮ የላሻሽ መቺኔ ትርፍ ፈላ